አድማጮቻችን እንኳን ለአዲሱ አመት ለኢትዮጵያን 2019 አደረሳችሁ ይያልኩኝ የዛሬውን ዝግጅቴን አሁን እጀምራለሁ ወርቁ አያሌው ነኝ ከዚህ ከሲአይቲአር 101.9 FM Vancouver BC Canada አድማጮቻችን እንግዲህ ያለፈው ሳምንትን ጨርሰን አሁን ወደ አዲሱ አመት የመጀመሪያ ሳምንት ላይ ደርሰናል እንኳን አደረሳችሁ እንኳን አደረሰን እንግዲህ መጪው አመት የሰላም የፍቅር ያንድነት ይሁንልን ይያል የዛሬውን ዝግጅት እንግዲህ በጥሩ ሁኔታ እንቁጣጣሽ እንኳን ደና መጣሽ ነው አበባዬ በሚል ሙዚቃዎችና በተለያየ ሙዚቃ ዛሬ ሳዝናናችሁ ቆያለሁ ይሄ ብቻ አይደለም አንድ አራት ማስተዋወቂያም አሉኝ በዚህ በከተማችንም ሆነ በከተማችን ያሉትን ማስተዋወቂያዎች አንድ አራት አሉኝ እነኛንም ደግሞ ዛሬ የት እንደምታሳልፉ የዲጄ ናችሁሉ እንዳለ ጠቆም ማረጋቸዋለሁ ወደ በኋላ ከኔ ጋር ተከታተሉ በመጀመሪያ አንድ ሙዚቃ እንቁጣጣሽን በሚመለከት ካሰማው በቴዲ አፍሮ ሁልጊዜም ወደው ሙዚቃ ነው አበባየውሽ የሚለውን ሙዚቃ ካጫወትኩኝ ወዲህ አንድ ደግሞ ስለ እንቁጣጣሽ ታሪካዊ ታሪክ የሆነው በእንግሊዝኛ ቋንቋ ያንድ ግለሰብ ያዘጋጀችውን እሱን አሰማችሁና ቀጥታ ወደ ትንሄዳለን ወደ ማስታወቂያ እና እንዲህ ሙዚቃ ምርጫዎች አንዳንድ ሀሳቦችን እናወራለን እናንተ ብቻ የሚፈልግባችሁ ምንድነው ሬዲዮአችሁን ከፈት አድርጋችሁ በቤትም ሆናችሁ ወይንም ደግሞ በስራ ላይ ያላችሁ ቤትም ቦታ ሆናችሁ በቴሌፎናችሁ ማዳመጥ ትችላላችሁ www.citr.ca ከገባችሁ ከ7 ሳተርዴይ ከ7 እስከ 9 ድረስ የተለያየ ሙዚቃዎችን እንሰማለን ኢንፎርሜሽን ስለ ከተማችን እናረጋለን ዛሬ በጣም ጥሩ ጥሩ ኢንፎርሜሽኖችን ይዤላችሁ ነው የምመጣው ማስተዋወቂያዎች ደግሞ በተለያየ አሉ በጣም አራት በጣም ኢምፖርታንት የሆኑ ማስተዋወቂያዎች አሉ ያነሳማችኋለሁ ዛሬ የት ነው የምታመሹት ዲጄ ናይት አመት ባለን አስመልክቶ ማለትም ወጣ ብላችሁ ማይክ አስፈለገ በራሳችን ሰዎች የራሳችን አጋሮች ቦታ አንድ ፖስተር ተልኩልኛል ያንን አስተዋውቃችኋለሁ ጀባላችኋለሁ እነሆ አበባየሁሽ ወርቁ አያሌው ነኝ ከሲአይቲአር 101.9 FM ቫንኩቨር ቢሲ ካናዳ የሹክሹክታ ሬዲዮ አሰጋጅ እኔ ወርቁ አያሌው

0: Word Vancouver, Western Canada's largest free literary festival, returns September 10th to 26th, 2026 at UBC Robson Square in downtown Vancouver with the theme Finding Joy in Darkness. This year, guest Indigenous curator playwright Frances Konkin and guest 2S LGBTQIA+ curator playwright Nicola Harwood are collaborating to bring together a select group of BC writers that span generations, Indigenous, and LGBTQS+ experiences while remaining rooted in humor and exploration of the human experience. With new panelists and beloved favorites making a comeback, this year's festival includes workshops, online events, readings, and an on-site literary and art fair. This free and all-ages event allows Vancouverites, BC literary lovers, and tourists to participate, connect, and find inspiration for their own creative endeavors while continuing to grow the BC literary community. Find time from September 10th to 26th, 2026 to head into a new season full of joy while celebrating the stories that make Vancouver and BC great at Word Vancouver. Full program can be found at wordvancouver.ca.
1: አው እንግዲህ አድማጮቻችን እንኳን አደረሰን አደረሳችሁ ይልኩኝ በርግጥ ሁላችንም በአገራችን ያለው የአዲስ አመት ሲሆን ወደ አዲስ አመት ሲመጣ ሁሉም ያለውን እየተቋረሰ የተካፈለ ጎረቤቱን ጠርቶ ነው ግን በአሁን ሰዓት ይሄን ስንል በአገራችን ይሄ ሁሉ ተሟልቷል ወይ ዛሬ 10 አመት ወይንም ሌላ ከ7 አመት ፍቲን ምንሆን ነገሮች አለ ወይ በነል የለም በርግጥም አዲስ አመት ነው ነገር ግን እናሳውሳቸው ስንት ወገኖቻችን በስደት በአገሩ ስደት በአቢ አማካኝነት በአቢ መጥፎ አስተዳደር በአቢ ዘረኝነት የተነሳ ብዙዎች በአማራ ክልል ያሉ ሰዎች በድሮ የሚሰጡ ነው አበባየው ተብሎ የሚጨፈር የሚሰጡበት ሰዎች ዛሬ በየቦታው በየከተማው ለማኝ ሆነው የሰው ጅ ያዩ የተንከራተቱ አሉ። እነሱም ደግሞ እድለኞች ናቸው አለመሞታቸው። በ2018 ብዙ ቀውጦች ተፈጥሯል። ይሄም ደግሞ ሰው ሰራሽ ወይንም መንግስት ሰራሽ እንደሆነ ሁላችንም ማወቅ አለብን። ስለዚህ አባዬ ብለን እኛ ስንጫወት እዚህ አዲሱን አመት ስናከብር በአገራችን ውስጥ ያለው ሁሉም ተመቻችቶ ኖራል ማለት አይቻለም። ጥቂቶች እንዳሉ አቃለሁ። በእንብናው በሶሻል ሚዲያ ወይንም በቲቪ ምናቸው ሰዎች የ ሚዲያዎች በጣም ኤግዛጀሬት በማድረግ የሚያደርጉት አለባበስ አበላሉ ምኑ የከተማው ውበት ያቺ መብራት ያለችበትን ቦታ ያን 225 ሚሊዮን ህዝብ ማይወክል በትንሽ ሚወክል ያን በማሳየት ብዙዎች አሸሸ ጉዳይ የሚሉ እንዳሉ ነው ነገር ግን ማየት ያለብን በእያንዳንዱ ቤት አሁን ምን አለ እንደው ከተማው ውስጥ ያለ አዲስ አበባ ሆነም ሌሎች አካባቢ ያለውን የኑሮ ውድነት ሁላችን እናቆ ነው ድሮኮ ድሮ እንደጌጥ ነው ማንም ሰው የሚገዛ ዛሬ ግን ያን እንኳን አግኝተው አስጠጉታቸው እንኳን የሚያበላ የሌለበት ይሄንን እያስታወስ ምናልም አዲስ አመት ነው ብርቅት ነው ወደ ኋላ አንመለሰውም እንሄዳለን የተመቻችሁ ውድሩን ነገር የተመቻችሁ እባካችሁን በተለይ አንዳንድ ቦታ በበለጠ በኢትዮጵያ ውስጥ ያለው ኑሮ በእንደዚህ አይነት ደረጃ ነው ያለው ማለቱን እንደ አብይ ብናቆም ጥሩ ነው ምክንያቱም በሀገራችን ውስጥ ያለው ጦርነት ስደት ረሃብ ምኑ በጣም አስቀያሚ ነው በተለይ ባለፉት 3 4 አመታት አብይ ስልጣን ከያዘ ወዲህ እና ይሄ ነገሮችን ግንዛቤ አስከተን ግን በዚህ አካባቢ ያለው ሁኔታዎችን ያው አመት ባለውና እንጫወታለን ሙዚቃዎችን እናሰማለን በተለይ በዚህ በሬዲዮ ኢንፎርሜሽን እና ኢንተርቴንመንት ነው ነገር ግን ያለውን ሁኔታ እውነታውን ከመናገር ወደ ኋላ አንልም በሚል መልኩ ነው በአገራችን ያለውን በአማራው ክልል የሚደረገውን በትግራይ ውስጥ የሚደረገውን የአብይ ድሮን ጭፍጨፋ እናቶች አባቶችን ወይንም ደካማ ሰዎችን በድሮን በመምታት የገዛ ወገኑን ድሮን እየገዛ በገዛ በገበሬው በሰራተኛው በምኑ የሚያገኙን ቀረጥ ወይንም በልመና የሚያገኙን ካረባ ሀገር በወገኖቻችን ላይ የሚያደርገው ግድያና ጭፍጨፋ ሁልጊዜ ማረሳው ነው ታሪክም ማይረሳው ነው ይሄ የመጀመሪያው መንግስት ሊሆን ይችላል የገዛ ሰውን የገዛ ህዝቡን አልሰማ ብሎ በድሮን በመድፍ በሮኬት ብሎ አቃተው አሁን በዚህ በአሁን በጥምረቱ ማካኝነት ትልቅ ድል እየተደረገ ነው ያለው ወደንም ጠላማብ የሚያው ትሮጣለች ማለት ነውና ስለዚህ ቀኖቹ እየቀረቡ ነው። ነገር ወደ ኋላ ላልመለስ ብዬ ነው። ምክንያቱም ይሄን ነገር ካላነሳን ምንድነንኛ? እስቲ ንገሩን። ፍጹም ፍጹም ዝም ብሎ የሚኖር ማለት ምንም ማስተዋይነት ያለለን መሆኑን የሚያሳይ ነው። ስለዚህ ሁላችንም ይህንን ግን በእይታ ውስጥ አድርገን የዛሬው ፕሮግራም ብዙም ባለው አገራችን ሁኔታ ለእናንተ ተዋሉ። ምክንያቱም ከማንም ሰው በአሁን በሶሻል ሚዲያ የሚያዳምጠው ብዙ ነገሮች ስላሉ ለእናንተ ልንተው እና የዛሬውን ፕሮግራም እስቲ አንዳንድ ሙዚቃዎችን በዚህ በሬዲዮ በሲአይቲአር በሽሹታ ሬዲዮ የሚደረገውን አስተላልፋለሁ። እንኳን አደረሳቸው ላለው ለቤት ለሰሞቻችሁ በአገራችሁም ያላችሁ ወገን ካላችሁ ምንም ለሌለው ሸር አርጉ፣ ላኩ። ለገንዘብ ለምስኪኖች ወንድሞች እህቶች ካላችሁ 10 ብር ራሱ ትልቅ ነገር ነው እና ይህን አድርጋለሁ። የመስጠት ዓመት ይሁንልን፣ የፍቅር ዓመት ይሁንልን። እዚህም ቫንኩቨር ውስጥ የምንኖረው ሁላችንም በአንድነት ሆነን በፍቅር ሆነን የምንኖር ዘመን ያርግልን። ወደ በኋላ ደግሞ አንዳንድ ማስጠቂያዎችን አሰማችኋለሁ። እስከዛው ድረስ አንድ ሙዚቃ ደግሞ ጀባ ልበላችሁ እንሆ።

0: አድማጮቻችን እንኳን ለአዲስ አመት አደረሳችሁ ይያልኩኝ ዝግጅቴን እቀጥላለሁኝ ቀደም ብላችሁ እንደሰማችሁስ በእንግሊዘኛ ስለምቁጣጣሽ ካንዲት ነጭ ጋራ በደረኩት አንዳንድ በማስፈቀድ ዛሬ አስተላልፍ ያለው እንግዲህ ሌሎቻችሁም እንደምታቁትን ቁጣጣሽን በጣም በእኛ ሳይሆን በሌሎችም ሀገር ሲጎች በጣም ይደነቅ ነው በጣም እንኳን አደረሳችሁ እንላለን በከተማችንም ሰላምና ፍቅር አንድነት እንዲሆን ደግሞ እየተመኘን ወደፊት እንዳለ ማለት ነው በ2018 አልፏል አሁን 2019 ደግሞ በጣም በጥሩ ሁኔታ ሁላችንም በፍቅር በሰላም በአንድነት በመተባበር በኢትዮጵያዊነት መንፈስ እንድንኖር ሁላችንም እግዚአብሔር ይርዳን አድማጮቻችን ቀደም ብዬ እንደገለጽኩላችሁ አንድ አራት ማስታወቂያዎች አሉኝ እነኛም የተላኩልኝ ናቸው እነኚህን በቀደም ተከተል አስተዋውቃል ከዛ በኋላ እንግዲህ የመዝናኛ ፕሮግራሙ እንግዲህ ይቀጥላል ማለት ነው ሙዚቃው ይቀጥላል ማለት ነው በመጀመሪያ በዚህ በከተማችን እንግዲህ ኢትዮጵያን ኮሚኒቲ በየአመቱ እንቁጣጣሽን ያከብራል ይሄ ደግሞ በተለየት የሚያደርገው የሲኒየሮችንም አንድ ጊዜ በ እንቁጣጣሽን የሲኒሮዲቴሽን አንድ ላይ በማክበር ሴፕቴምበር 19 ሳተርዴይ ከ3 PM ጀምሮ መታችሁ ተጋብዛችኋል ማንም በኢትዮጵያ የሆነ ሌሎችም ግኖቻችሁን የባህላችን ለማስተዋወቅ የምትፈልጉ ይዛችሁ መምጣት ትችላላችሁ እሱም ደግሞ 4460 Presswood Street Burnaby ነው ያው ሁልጊዜ በኮሚኒቲያችን ውስጥ ነው ቡና አለ እንዲሁም ምግቦች አሉ ቡፌ አሉ እንግዲህ የኢትዮጵያ ምግብ መቼም ጣት የሚያስቆረጥም ነው ወደዛ ሄዱ ሌላው ደግሞ መገናኘት ነው ዋናው በ19 ነው ሴፕቴምበር 19 3 PM ላይ ነው የምንሄደው እና ሁላችሁም እዛ ደርሳችሁ እንግዲህ ሁሉንም እንኳን አደረሳችሁ በሉ ልጆቻችሁን ያዙ ቢጫ አበባም በስዕልም ሆነ ሰርታችሁ እስቲ እዛ ያለውን ሁኔታ ብዙም ጊዜ አይተናል እንደምታውቁት ኢትዮጵያን ኮሚቲ የባህል ልብስ ለብሰው አበባ ይሆይ ይላሉ በጣም ደስ የሚል ነው አትሊስት ይሄን ነገር ያቆሉን ወገኖች አሉ። ይሄ ኮሚኒቲ እንግዲህ በትንሽ ሰዎች እንግዲህ በጥረት ቅዳሜን ይሄን በማድረግ በመትካት የሚያድርጉናቸው እግዚአብሔር ይስጣቸው። እንግዲህ ሌሎቻችሁም ይሄን 2019ን እንግዲህ አዲሱን አመት ወደ ኮሚኒቲው ጠጋ ብላችሁ ምን እናግስ ምን እንርዳ ኮሚኒቲያችንስ እንዴት ነው እናሳድገው ለልጆቻችን ምንድነው እናስተላልፈው ባህላችንን አስተላልፍ ብሎ በኢትዮጵያዊ መንፈስ እየሄዳችሁ ብታግዙ በጣም ጥሩ ነው እና ይሄንን አንዱ ማስተዋቂያንን ለ ሴፕቴምበር 19 ኢትዮጵያን ኮሚኒቲ ከ3 PM ጀምሮ 4460 Bresford Street Burnaby ነው እንግዲህ ሁላችሁም እዛ ሄዳችሁ ይሄን አርጉ ኮሚኒቲው ፖስተር ተልኳል እንግዲህ ሁላችሁም እንደዛ ነው መተዋወራለብን ማለት ነው አይደለም ስለ ሀገራችን ኔታ በሁለተኛ ደረጃ ደግሞ አንድ የከቤተ ክርስቲያን የተላከልኝ ፖስተር ነው እሱም ደግሞ በዚሁ በጸድኒያ ማርያም በሚመለከት ባለፈው አስታውቅ ያለው የአመታዊ ንግስት በዓል አለ በዚሁ በኒው ዌስት ሚኒስተር እዛ ደግሞ ሁላችሁም ተጋብዛችኋል በቫንኮር ለሚገኙ ወይንም በአካባቢ ለሚገኙች ምእመናን በሙሉ መታችሁ ከበረከቱ ተቋደሱ ብለዋል እሱም ደግሞ በዚሁ ቀን ማለትም በዚሁ በዋዜማው በ19 ነው ሴፕቴምበር 19 መሐሌት ደግሞ በ20 ነው ሁላችሁም ከ20 ዋዜማው በ19 ከ3 PM እስከ 5 PM ነው እንዲሁ ደግሞ መሐሌት ከ11 PM እስከ 11 AM ድረስ ነው ማለት እሁድ ለት ነው ማለት ነው እንግዲህ ሁላችሁም በዛ ተጋብዛችኋል አድራሻውን 726 12th Street New West Minister ነው 726 12th Street New West Minister ነው በዛ ተጋብዛችኋል ሁላችሁም እንግዲህ ከበረከቱ ተቋደሱ ተብሏል እንግዲህ ሁላችሁም ወደዛ ሄዱ የሚቀጥለው ሳምንት ማለት ነው እና ይሄን አንዱ ማስተዋቂያ ነው ይሄን ሳስተዋውቅ ሌላው ደግሞ እንደምታውቁት በዚህ በከተማችን አንድ ወንድማችን በረከት የኒው ዌስት ሚስተር ወቆል ያው ካውንስሊንግ ሚለው ኮሚኒቲ ፈርስት በሚል ተነስተዋል ቮት አርጉት ኦክቶበር 17 2026 በተለይ ኒው ዌስት የምትኖሩ ይሄን ነገር ለሌሎችም አስተላልፉ በረከት እንምታቁ ነው በረከት ከበደ በዚህ በኮሚኒቲያችን በብዛት ይታወቃል ብዙ ቦታ ላይ ይሳተፋል በሶከር አካባቢ በሌሎች አካባቢዎች ላይ በጣም ፓርቲሲፔት ነው ኮሚኒቲውም ቀጥታ ማለትም እንዲሄድ ከሚያድርጉት አንዱ ወንድማችን አንዱ ነው በእውነት በኮሚኒቲ ብዙ ተሳትፎ አርጋል ብዙዎች ሄተው ሄዱ አሉ ነገር ግን እሱ እዛው ሆኖ ይሄው ስካውንድረስ በኮሚኒቲያችን እንዲቀሳቀስ ወጣቱ እንዲሳተፍ ፈንድሬዚንግ እንዲደረግ በዛ አካባቢ ብዙን ጊዜ እንደምታዩት በዛ ኮሚኒቲ ፈንድሬዚንግ ይደረጋል። ይሄን ሁሉ የሚያደርግላን ወንድማችን ነው በረከትን በጣም ለኛ ጥሩ ሪፈረንስ ነው። ወነት ደሞ ይችላል ሲቲ ካውንስለር ነው። ቀኑ October 17, 2026 ቮት ማድረግ ነው። ሌሎቻችሁ ደግሞ ምንድነው እንግዲህ ይሄ ነገር ትልቅ ኮምፒቲሽን ነው እንደምታውቁት ባንዳን እንደዚህ ቦታ ገንዘብ ብዙ ወጪ አለው። ከቻላችሁ እንግዲህ ፍቃደኛው ስካን አርጋችሁ አለ ፖስተሩ እኔን ብደውልኝ ያነልክላችኋለሁ ስካን አርጋችሁ እናንተም ዶኔት መደረግ ይቻላል። በእውነቴ ነው ፈንድሬዚንግ ብናረግ እንደገናም ጥሩ ነው ባለፈው ተደርጓል። ምክንያቱም እጅ ለእጅ ተያይዘን ካልተጓዝን ምን ዋጋ አለው? ወገን ለወገን ነው ምንም ይሁን ምንም ኢትዮጵያ ብቻ ይሁን ሌላ ደግሞ ሰው መሆን ብቻ ነው የሚያስፈልገውና ይሄ ነገር ማንም ሰው መቼም ከሰው ስተት ክብረት ዝገት አይጠፋም። ነገር ግን አንድ ላይ መሆን አለብን በአንዳንድ ነገሮች ላይ። እንግዲህ በረከትን ቮትስ የሚያደርጉትን ቀስቅሶ እኛ በቫንኮር ነው ኖረው። ሌሎቻችሁ ኒዌስት ያላችሁ በርቱ። ሌሎቻችሁም ደግሞ ቮለንተር በየቦታው አንዳንድ ነገሮች የሚደረግ ካለ ጠይቁ፣ አድርጉ፣ እንተጋገዝ። ያለኛ ምን አለው? እንደምታዩት ሌሎቹ በዘመን በግሩፕ ያደርጋሉ ነጮች ስላሉ እኛ ደግሞ ኢትዮጵያኖች እኛ ነን ያለ ነው። በተቻላችሁ መጠን ባለፈው ፈንድሬዚንግ ሁላችንም ተሳትፈን ነበርና ሁሉም የራሱን ካላንደራችሁ ላይ ሞልታችሁ አንድ ቀን ሚስ ባታረጉ ጥሩ ነው። እኔ ባለፈው የሬዲዮ ፕሮግራሜን ሚስ አድርጌ ነው የሄድኩት። ምክንያቱም ኢትስ ወርዝድ፣ ምክንያቱም ይሄ አንድ ቀን ተመልሶ ይመጣ ነው፣ ይሄን መታገዝ አለበት በሚል መልኩ ነው። እንግዲህ ሁላችሁም ወደ በረከት ከበደ ያሸንፋል አይደለም እንዴ? ኮሚኒቲ ፈርስት ብሏል። እውነት ነው። ይሄ ነው እንግዲህ አንዱ። አራተኛው ደግሞ በጣም በጣም ኢምፖርታንት ነው። ዛሬ እንግዲህ እንደምታውቁት አመት በዓል ነው፣ ቅዳሜ ነው እንዴ? እና ትንሽ መዝናኛ ያስፈልጋቸዋል መሰለኝ። ዲጄ ይኖራል፣ እንዲሁም ደግሞ ዲጄዊት ነው። ሀራምቤ ሬስቶራንት ኢትዮጵያን ይር ሴሌብሬት ለማድረግ በዲጄ አባብ እንደምታውቁት አይደለም እንዴ? ኮመርሻል ድራይቭ ላይ 2149 ኮመርሻል ድራይቭ ሀራምቤ ሬስቶራንት አዘጋጅቶላቸዋል። አበባዬ ሆይ የሚል ሙዚቃዎችን በዲጄ ኤቢ በጣም በጣም በጣም ጎበዝ ዲጄ ነው። እና በዛ ሄዳችሁ አንድ ላይ ዋና ቁም ነገሩ ምን መሰላችሁ? አንድ ላይ መገናኘት ነው አይደለም? ተነፋፍቆ የነበረ ሰው አንድ ላይ ሲገናኝ እንዴት ነው እዛው የተጫወተ የግድ ብዙ ነገር ማውጣት አለ። በትንሹ ሄዶ ብዙ ነገር እናገኛለን ከኮሚኒቲያችን ማለት ነው። ስለዚህ ሀራምቤን እንግዲህ እንዳትረሱ። ፖስተሩ ተልጎልኛል። አመሰግናለሁ የላካችሁልኝ ሰው። ምክንያቱም ማንኛችሁም በቢዝነስ ዓለም ወይንም አንድ ነገር ከላካችሁልኝ አድርጋል፣ ካላካችሁልኝ አላረግም በቃ። እና በዚህ መልኩ እንግዲህ አንዱን ታስታውቃለ አንዱን አታስታውቅም አለው። እንግዲህ አሁን ሀራምቤ ዛሬ ፖስተሩ ስደረሰ እንጂ ከዛ ፊትም ከማንም ስለማይልክ አላርግም፣ ግን ሰዎች ልኳል። በጣም በጣም የሚያስፈልግ መደጋገፍ አለ። በስቲ 2019 ምንድነው የመደጋገፍ በቃ ሁሉን ነገር ጥረን ይቅርታ የምንባባልበት ከሰው ጋር ያለን ቂም ካለ ጥለን መተጋገዝን እስቲ መደጋገፍ እንልመድ እንደ ሌሎቹ ኮሚኒቲዎች። እና ዛሬ ማታ ወደ ኮመርሻል ሄዳችሁ ሀራምቤ 2147 ኮመርሻል ድራይቭ በዲጄ ኤቢ እና ብዙ ሙዚቃዎችን ትሰማላችሁ። ወርቁ አያሌው እኔን ከዚህ ከሲአይቲአር 101.9 ኤፍኤም ቫንኩቨር ቢሲ ካናዳ። ጥያቄ ካላችሁ ሀሳብ ካላችሁ ዘፈን ምርጫ የምትመርጡ በቴክስ አርጉልኝ 604-600-4657 604-600-4657 አድርጉልኝ። አሁን ቀጥታ ወደ ማስታወቂያ ይሄድና ሙዚቃዎችን አሰማለሁኝ። እንግዲህ ከኔ ጋር ሁኑ እስከ መጨረሻው፣ የተለያየ ሙዚቃዎችን አሰማለሁ። በዛ ላይ አንዳንድ ነገሮች ካለ ጥያቄውን መልሳችሁን እመልሳለሁ። ወርቁ አያሌው ነኝ። እነሆ ሙዚቃ እና ከዛ ፊት አንድ ማስታወቂያ ይኖረኛል። ተከታተሉኝ። እነሆ ማስታወቂያ።
1: The Evelyn Sauer Center is recruiting volunteers to help design and implement relief initiatives for the downtown Eastside community. If you're looking to get experience relevant to your area of study while helping to support the homeless population of Vancouver, email us at esc.volunteerprogram@vancouver.ca or find our page on the City of Vancouver website under Evelyn Sauer Center. Positions are flexible and designed to be convenient to students. Those with an interest in health, communications, or psychology are encouraged to apply.
2: Shalom Aleichem, Aleman. Peace be upon you all. Released in commemoration of Nakba Day, I'm humbled to share the debut album from Exiliahu, titled Why Have You Stolen the Blue and White Colors from Our Honest Sky? It is a compilation of songs, each written and recorded in one day, with lyrics drawn primarily from the Yiddish anti-Zionist and anti-imperialist poets of the late 19th century. All proceeds from the album will go directly to my friends from Gaza, fundraising to evacuate their families. To hear it, please visit exiliahu.bandcamp.com. That's Exiliahu. Thank you for listening. Und befreit Palästina.

የሚያለበልበው ኧረ ማነው ከቶኔ አንቺን የሚያስበው ይሻው በመንሽር ይሻው በቆራዴ አንቺና ለሀገሬን ዝቅጩ ነው ክንዴ

0: አድማጮቻችን የመዝናኛ ፕሮግራማችን ይቀጥላል። የተለያዩ ሙዚቃዎችን እናሰማለን። የደወላችሁልኝ በጣም አመሰግናለሁ። ምክንያቱም እናንተ ደውል ቴክሶች በጣም ኢምፖርታንት ናቸው። አው ላልፎ የማይችለው ነገሮች ቢኖሩም እምታልፋቸው ነገሩ ምክንያቱም ነገሩን ማመዛዘን መልካም ነው። አንዳንድ ደውላችሁ አንዳንድ ነገሮችን ስለ አንድ ነገር ለምን አታነሳም በሚሉ በጠቅላላው ምንድነው እውቀቱ የለኝም የማቆው እርግጠኛ የሆነ በአካባቢው ተገኝቼ የማገኘው ኢንፎርሜሽን ስለሌለ እነኚህ ነገሮች ማንሳት አልፈለኩም። ነገር ግን ማንኛውም ሰው ኢንቫይት ሆኖ እዚህ በሬዲዮ ገብቶ ያለውን ያሳቡን የኮሚኒቲውም እንዲሁም በቸርችም በኩል የሆነውን በቤተ ክርስቲያን ያለውን ነገር ደውሎ ቢገቡ ፈቅዳለሁ፣ ምንም ችግር አይኖርም። ነገር ግን እኔ በዛ በኩል ያለው ሁኔታ በግራም ሆነ በቀኝ በጥቅላላ በእውነት ደረጃ ማቃቸው ነገሮች የለም። ያን ደግሞ በሚዲያ ለማውጣት አልፈልግም። ሁለተኛ ደግሞ ሁለቱም አንድ ናቸው ለእኔ። ለዛ ነው ይህን ሁሉ ማድረገው። ይህን ሀሳብ ደጋግማች ደውላቸው አንድ ሁለት ሶስት ሰዎች ይህን ልነግራቸው እንደነገርኩላቸው ማለት ነው። በዚህም ተስማምተናል አይደል? አዎ። ስለዚህ ማንኛውም ሰው ግን መጥቶ ነገሩን አሳማኝ ሆኖ ለእኔ ተነግሮ እንደዚህ እንደዚህ ነው የሚል ከሆነ በኮሚኒቲያችን ውስጥ ምንም ችግር የማይፈጥርና እንዲሁም ሁላችንንም ደግሞ አንድ ላይ የሚያደርገን ነገር ካለ በሩ ክፍት ነው። እስከዛው ድረስ ግን መልካም አመት በዓል እያልኩኝ ሙዚቃን ቀጥላለሁ። ወርቁ አያለው ነኝ ከዚህ ከሲአይቲአር 101.9 ኤፍኤም ታፕ ታፕ ሚሎን ጀባለ ባላችሁ
1: ወርዶኔ ወርዶኔ እና አሽር ገባለም ዛምነው ቀንሽ

አድማጮቻችን እንግዲህ ይቀጥላል የመዝናኛ ፕሮግራማችን እስከ 9 ድረስ ከ9 ድረስ ይቀጥላል። ሁልጊዜ ቅዳሜ ከ7 እስከ 9 ድረስ ሁልጊዜ እናዘጋጃለሁ። በዛ እንግዲህ በየቅዳሜው 7 7 እንገናኝ። አንድ ግማሽ ሰዓት ቀርቶኛል። በዛ ውስጥ የሚተላዩ ሙዚቃዎችን አቀርብላችኋለሁ። አንድ ሁለት ሰው ደውሎም የዲጄ ጉዳይ እስ እኔ አይደለሁኝም አንተ ነው ወይ የሚል ጥያቄ ነው። ኖ እኔ አይደለም አቡ ነው። በጣም ጎበዝ ዲጄ ነው። ሁልጊዜ የሚያዝናና በየቦታው የምታውቁት ነው እና በጣም ምርጥ ዘፈን ነው። በጣም ትግስተኛ የሆነ ጥሩ ዲጄ ነው። እሱም ደግሞ ሀራምቤ ነው እንግዲህ የሚደረገው። ወደዛ ሂዱ እኔ አይደለሁኝም ለማለት ነው የመለስኩት። ምናልባት አሁን እንደጠየቀኝ ሰውዬ ሌሎች ደግሞ የምታስብኩን አይደለሁም እኔ አይደለሁም አቡ ነው። በጣም ቆንጆ ቆንጆ ጎበዝ ዲጄ ነው። ይህን ልመሰክርላችሁ ወዳለሁ። ሀራምቤ ነው የሚያዘጋጀው። ወደ ሀራምቤ ኮመርሻል ድራይቭ ላይ ቀና በሉ። ሀራምቤን የማታውቁ ያላችሁ አልመስለኝ። አለዛ ነው ጉል አድርጎ ምን ችግር አለው። አሁን ወደ ሙዚቃ ያልሂድ ወርቋ እያለሁ ነኝ።

አድማጮቻችን እንግዲህ ወደ ማጠቃለያው ገደማ ደርሰናል። በ9:00 ላይ ያልቃል። አድማጮቻችን ስልክ ደወላችሁ ሐሳብ ለሰጣችሁ ቴክስት ላረጋችሁ ያመሰግንኩኝ። ለአድማጮቼ በሙሉ ያመስግኑ። እንደገና መልካም አመት ይሁን ለ2019 ያልኩኝ በዚሁ እኔ ሰናበታችኋለሁ። 1-5 ደቂቃ ሙዚቃዎችን እየሰማችሁ በዚሁ ሰናበታችሁ። ወርቋ ያያለው ነኝ ከዚህ ከሲአይቲአር 11.9 ኤፍኤም ቫንኩቨር ቢሲ ካናዳ የሹክሹክታ ሬዲዮ አዘጋጅ። ሁልጊዜ ቅዳሜ ሳተርዴይ 7-9 ፕሮግራማችን ይቀጥላል። ተከታተሉን ያልኩኝ ሰላም ሁኑልኝ። ወርቁ አያለው።